0: 이번 정상회담의 가장 큰 성과는 우리 양국 정상이 한몽관계의 황금시대를 함께 열어간다는 공동의 비전을 확인하고 한몽관계 발전의 지향점을 담은 공동선언을 채택하였다는 것입니다.
1: нийтлэг үнсэд үнэт зүйл тодгуурсан бүхий салбарт өргөжин хөгжиж бидүүгээ стратегийн түншлийн төвшөнд болсон бичлээ тэмдэглэн хэлэх таатай байна.